ጤና ይስጥልኝ አድማጮቻችን እንደምን አደራችሁ ይህ የዋሊያ ራዲዮ ድምጽ ነው የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት 99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርት እና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ ሰባቹን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው መልካም ቆይ

0: ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11 በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሃከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባሁ 30ን ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ የፈላጊውን ብዛት በመቶ ሲቀንስ ሁለት ብቻ ቀሩ እንደ ቴብል ቴኒስ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይኸው ላከብር ነው እንደ ጎልፍ ኳስ ላንድ የሚያበራት መሆኔን ስረዳ አንድ ሰው ያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ በያሰፍኩና ከራሴ ስመክር ለካ 50 ዓመት ላይ መውለዱን ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ
1: አድማጮች መቼም ግዜ ይሮጥ ነው ይሮጣል ወጣትነትም ያልፋል ሁሉም ያልፋልና ግዜ እንጠቀምበት ለማለት ነው ለሁሉም ሴትዮ የልጅነት የወጣትነትን ሴት ልጅ ብቻ ሳይሆን ወንድ ልጅም ግዜ ያልፍበታል ግዜው ካልተጠቀመበት በስተርጅና ልጅዎት ለመውለድ ብቻልም ወንድ ሆነም እንደ ወጣትነት ሊያሳድገው እንደማይችል የታወቀ ነውና ይሄ ከፈገግታና ቆም ነገር ያዘ ስለሆነ ነው ዛውንት ያልኩት እና ደስ ላችሁት ይሆናል ቢያምናሉ ወንድመቼ ስለሌሉ ነው ትንሹን ትነ ያደረኩትና የፈለገ ሰው ቴሌፎን ለመደወል ይችላል ከዚህ ፕሮግራም ይሄድ ግን የኢትዮጵያውኖች ነውና ኢትዮጵያውኖች እዚህ ለማለት ለማረክ ከዚህም ለማለት ነውና ደስ ብላችሁ እንደሆን ደስ ይለኛል ደሞ ይሄ ትምርትም ስላለው ነው ትምርትም ያጅ ስላለ ለማለት ነው።

ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ዙራ ሰማዕትና ካብዚ ብመፃል ብዝኾነ ተኸታታሊ መደባት ብኩሉ ወገናት ይኸይድ ጉጅለ ህግደፍ ህዝቢ ኤርትራ ንምፅናት ከምዚ ኣብ ዜና ተጠቕሰ ተደጋጋሚ እውን ብዝተፈላለየ ምግድታት ይሕበር እዩ ንዓና ንህዝቢ ኤርትራ ንምፅናት ንዓና ዝመስል ዜናኸና ምሳና ዝነበረ ከዓ ፀረና ዝኾነ ክርዳድ ቃልሲ ህዝቢ ኤርትራ ክርዳድ ህዝባዊ ግንባር ከዓ ስለዝተዓወተ ኣብኩም ዝወዲቕና ኣለና ገና እውን ንምፅናትናን ንምብራትናን እንታይ ስልቲ ይጥቀም እንታይ ስራሓት ይኸየካይድ ተባዓት ኩሉ ኤርትራዊ በብወገኑ ቃልሲ የካይድ እንድዩ ተባዓት ከዓ ብሰብ ኣስመራ ብዝብል ዝንቀሳቕሱ ዘለዉ እሞ ገለ ክፋል ካብኡ እቲ ዝፈልጥ እኳ ፈልጥ እንድዩ ግን ኩሉ ሰብ ሓደ ይኮነ እቲ ስልቲ እንታይ ይጥቀም እንታይ ይኸይድ ብኸመይ ይሰርሕ ብኸመይ የዋፍሮ ብድቕቕ ዘለ ዝከታተል እዩ ይከታተልዎም ንእግሪ መገደይ ክሕብሮ ዝደሊ ኣብ ኤርፒኤም ሰብ ኣስመራ ዝብል ክትከታተሉ እንዳሓበርኩ ገለ ካብኡ ዝወሰድኮ ከዓ ናብዚ መደብና እውን ጠቃሚ ስለ ዝኾነ በብወገኑ ከዓ ካብትን ካብቲ እንዳወሰድካ ክሕበር ክቃላሕ ስለ ዘለዎ ንከታተል እሞ እንታይ እዮም ጉጅለ ህግደፍ እንታይ እዩ ዝጥቀም ከመይ እዩ ዝኸይድ እንታይ እዩ ዝሰርሕ ብኸመይ ከተዋፊሩሎ ንዝብል ሕመረት ኣንፈት ንምሃብ ሓበሬታታት ንምሃብ ስለ ዝኾነ እስኪ ንስማዓዮ ሓቢርና